0: ምሽት 2 ሰዓት ተኩል ላይ በቀጥታ ተላልፎ የነበረው የቢቢሲ አማርኛ መሰናዶ አሁን በድጋሚ ቀርባል።
1: ቱንቆዩ
2: ሰላም እንደምናምሽታችኋል አድማጮቻችን ለረቡዕ ምሽት ያዝናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በሆርሙዝ ወሽመጥ በኩል ስላለፈችው የኢትዮጵያ መርከብ
3: እንግዲህ አራት ቶር ሊሞላት አልባት 3 ወይም 4 ቀናት ሲቀሩት ነው እንቅስቃሴ ጀመረችው ትላንትና።
2: በትግራይ ለ11 ወራት ያህል ደብዛው ስለጠፋው የፊልም ባለሙያ
4: ከዛሬ ምንም አይነት ፍንጭ አላገኘንም። የሆነ ነገር ቢሆን ኑሮ በተራ ሰዎች ለዚህ ታግቶ ወይም ምናምን ቢሆን እስካሁን የሆነ ነገር እናገኝ ነበር።
2: Human Rights Watch ህወሓት ለግዳጅ ወታደራዊ ምልመላ ያወጣውን ረቂቅ አዋጅ እንዲሰረስ ለመጠየቁም ዘገባ ይዘናል። አብራችሁን ቆዩ። Human Rights Watch ህወሓት ለግዳጅ ወታደራዊ ምልመላ ያወጣውን ረቂቅ ህግ በዝባዥ በማለት እንዲሰረዝ አሳሰበ። ዝርዝሩን ኬኔዲ አባተ ያቀርባል።
5: የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውንና ተቃዋሚዎችን እንዲቀጡ መንገድ የሚጠርግላቸውን ረቂቅ አዋጅ እንዲሰርዙ Human Rights Watch አሳሰበ። የሰብአዊ መብት ተሟጋቹ ሰኔ 16 ቀን 2018 ዓ.ም ተመረጠ ባወጣው መግለጫ ህወሓት ረቂቅ አዋጁን ያወጣው በፌደራል መንግስቱ የተሾሙ የክልሉን አስተዳዳሪዎች ከስልጣን አውርዶ ከኤርትራ ብሔራዊ የውትድርና አገልግሎት ጋር የሚመሳሰል አፈሳ ከጀመረ በኋላ ነው ብሏል። የHuman Rights Watch የአፍሪካ ምክትል ዳይሬክተር ላቲ ሻባደር የትግራይ ተወላጆች ከሁለት አመቱ አውዳሚ ግጭትና ካስከተለው መዘዝ ገና ያገገሙ እንደሆነ ጠቅሰው የክልሉ ባለስልጣናት አሁን ባለው የፖለቲካ ውጥረት ሳቢያ ሲቪሎች ወታደራዊ አገልግሎት እንዲሰጡ ማስገደድና ጎን ለጎን ደግሞ የግዳጅ ምልመላውን የሚተቹትን መቅጣት የለባቸውም ብለዋል። የትግራይ ህዝብን ህልውናና ደህንነት ለማረጋጋት የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ከምንጮቹ ያገኘው መረጃ ይጠቁማል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10ሺ እስከ 50ሺ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናግረዋል። አፈሳው ከነዋሪዎችና ከመብት ተሟጋቾች ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል AFP መዘገቡ ይታወሳል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለ በተዘዋዋሪ ገልጸዋል። Human Rights Watch ባወጣው መግለጫ ረቂቅ አዋጁ አሻሚና በጣም የተለጠጠ ቋንቋ መያዙን ይጠቅሳል። ይህም ለብዝበዛ ክፍት መሆኑን እንዲሁም ለተለያዩ ጥፋቶች እስራትና የሞት ቅጣትን ማካተቱን ገልጿል። ረቂቁ የወጣው በህወሓትና በፌደራል መንግስቱ መካከል ያለው ውጥረት መባባሱ የትግራይ ንጹሃን ዜጎችን ለተጨማሪ የጭካኔ ድርጊት ያጋልጣል የሚል ፍርሃት በተፈጠረበት ወቅት መሆኑንም መግለጫው አክሎ ገልጿል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሰብአዊ መብት ድርጅት የትግራይ የጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ ያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱ ይታወሳል። ቢቢሲ ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶችም ከስራ ቦታቸው ከመዝናኛ ስፍራዎችና ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። ውጥረቱ በተባባሰበት በዚህ ወቅት አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ማስታወቋ አይዘነጋም። ህወሓት ለዚሁ ምላሽ ለመስጠት ባወጣው መግለጫ የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዞታል።
2: የኢትዮጵያ መርከብ ከአራት ወራት ገደማ በኋላ ከሆርሙዝ ወሽመጥ ወጣ ወደ ጅቡቲ ጉዞ ጀመረች። ኤምቪ ኪቤ የተባለችው መርከብ የሆርሙዝ ወሽመጥ በመዘጋቱ ለውራት ቆማ መቆየቷን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ማርኬቲንግ መምሪያ ኃላፊና የኮሙኒኬሽን ተወካይ ኃላፊ አቶ ደምሰው በንቲ ለቢቢሲ ተናግረዋል።
3: ኪቤ መርከብ ከሻርጃ የተነሳችው ፌብሩዋሪ 28 ነበረ እንደ አውሮፓውያን አቆጣጠር። እንግዲህ ከዛን ጊዜ ጀምሮ አጋጣሚ ያክስተት ሲፈጠር በዛ ቦታ ላይ ልትቆይ ተገዳለች።
2: መቼ ነው መንቀሳቀስ የጀመረችው እንደገና?
3: እንግዲህ አራት ወር ሊሞላት ምናልባት 3 ወይም 4 ቀናት ሲቀሯት ነው መንቀሳቀስ የጀመረችው ትላንትና። ስለዚህ አሁን ደልፎፎማን አካባቢ ነው እንትን እያደረገች ያለችው። በሰላም ከአካባቢው ወጣለች። ምናልባት የተወሰነ የባህር ላይ እንቅስቃሴው ካላስቸገራት በስተቀር በ30 አካባቢ ትደርሳለች ብለን ነው የምናስበው። እኛ ከዛ በፊትም ትደርሳለች ብለን አስበን ነበረ። ይሄ ሞንሱን ይባል እንትን አለ አይደለ? የባህር ላይ እንትኑ እሱ ጉዞውን ስለሚገታ በተወሰነ መልኩ ያላትን ፍጥነት እንትን ሊገታ ትንሽ ሊያዘገያ ስለሚችል እንግዲህ 30 አካባቢ በ30 ጠዋት ትደርሳለች ብለን ነው የምናስበው ጅቡቲ ወደብ።
2: የሆርሙዝ ወሽመጥ ከተዘጋ በኋላ ብዙ መርከቦች ተስተጓጉለዋል፣ እንቅስቃሴያቸው ተገድቦ ብዙ ቆይተዋል። በዓለም ንግድም ላይ ተጽዕኖ እንዳሳደረ የሚታወቅ ነገር ነው። እስኪ የቆዩበትን ሁኔታና እናንተም ስታረጉላቸው የነበረውን ክትትል ይንገሩኝ።
3: በእኛ በኩል በእኛና በመርከበኞቻችን መካከል በጊቤ መርከበኞች መካከል ተከታታይ ግንኙነት ነበረ። ግንኙነታችን አልተቋረጠም። በየጊዜው እንገናኛለን። የሚያስፈልጋቸውን ነገር በወቅቱ ይዘው ነበር የወጡት። ግን እንደ አስፈላጊነቱ ደግሞ በአስፈለገ ጊዜ አስፈላጊውን ነገር እንዲያገኙ የማድረግ ሁኔታ ከአካባቢው ነባራዊ ሁኔታ ጋር ባደረገ መልኩ ያንን ስናደርግ ነው የቆየ ነው። በዚህ ረገድ ያጋጠመበት ችግር የለም። አጋጣሚ መርከቧ ስትወጣም ጭምር ነዳጅ እና ሌሎች አስፈላጊ ጉዳዮች ጋር ተያይዞ ያሉ ነገሮችን ዝግጁ ሆና ወጥታ የነበረ ከመሆኑ ጋር ተያይዞ በዛ በኩል ያጋጠመ ችግር የለም። ዞሮ ዞሮ እዛ አካባቢ ላይ መቆየት ምን ያህል ትንሽ ከበድ እንደሚል ግልጽ ነው፣ ለሁሉም ግልጽ ነው። በዚህ ረገድ መርከበኞቻችን የጊቤ በሙሉ በዚህ ረገድ ላሳዩት ድንቅ ቁርጠኝነትና ብቃት የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በጣም ትልቅ አክብሮት አለው፣ ኩራትም ይሰማዋል።
2: እንግዲህ ኢራንና አሜሪካ እየተደራደሩ ነው በዚህ ጉዳይ ላይ፣ የተለያየ መግለጫ ያወጣሉና የሚያልፉ መርከቦችም ይነገራል፣ እንዲሁም እንቅስቃሴያቸው የተገደቡ መርከቦች እንዳሉም ይነገራልና በምን አግባብ ነው ጊቤ መርከብ ልታልፍ የቻለችው?
3: በዚህ ጉዳይ ላይ ምንም ልልሽ አልችልም። ይሄ የፖሊሲ ሜከሮች እንትን ነው የሚሆነው። እኛ ኦፕሬተሮች ነን። እኛ ከፖለቲካ ጋር ኦር ከሌሎች እንትኖች ጋር ግንኙነት የለንም። ስራችን ነው የምንሰራው። በፈቀዱልን ሁኔታ አልፈናል። ዝም ብሎ ግን እንደ ዜጋ የሚሰማኝ ነገር ምናልባት በሁኔታው ላይ ያለን የገለልተኝነት ጉዳይ ሊሆን ይችላል። ይህንን እድል ልናገኝ ይረዳል። ስለዚህ ከሚወጡት መርከቦች ጋር እኛም ይህን እድል አግኝተናል። ሌላውን ጉዳይ በተመለከተ ዝርዝር ጉዳይ ፖሊሲ ሜከሮችን የኢትዮጵያ ማሪታይም ባለስልጣን ወይም የሚኒስትሪ ኦፍ ትራንስፖርት ኤንድ ሎጂስቲክስ ኦር ሌሎች አካላት ሊሰጡበት ይችላሉ።
2: መርከቧ ምንድን ነው የጫነችው?
3: መርከቧ የተለያዩ ጭነቶችን ነው የጫነችው። ኮንቴነራይዝድ የሆኑ ጭነቶችን፣ የሕክምና መሳሪያዎችን ጭናለች። ሪፈር ኮንቴነር ጭናለች። የተለያዩ ፍሩቶችን ምናምን እንደዚህ በጥቅሉ ኮንቴነራይዝድ የሆኑ ጭነቶችን ነው የጫነችው።
2: ሌሎች መርከቦች አሉ እንደዚህ እንቅስቃሴያቸው ተገድበው እዛው ላይ እየቆዩ?
3: በርካታ መርከቦች እንደነበሩ ያው እኛም እንደ ማንኛውም ዜጋ ከዓለም አቀፍ መገናኛ ብዙሃን ስንሰማ ነበረ። አሁን ብቻ ትላንትና በነበረው የተካሄደውን ስምምነት ተከትሎ በርካታ መርከቦች እንደተለቀቁ ወይም ደግሞ ለማለፍ እድል እንዳገኙ ለማወቅ ችለናል። ያው እንደ ማንኛውም
2: የኢትዮጵያ መርከቦች
3: የሉም። ጊቤ ብቻ ነች የነበረችው። ከሻርጃ በአጋጣሚ በዛ ወቅት የተነሳችው ጊቤ ብቻ ነበረች። ሌሎች መርከቦች ሁኔታው ከተከሰተ በኋላ ወደዛ አላማሉ። ሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ዩናይትድ አረብ ኤሚሬትስ በስተ ምስራቅ ላይ ካላችው ኮርፋካን ወደብ ላይ ደርሳ የመጣች አንድ መርከብ አለች፣ አሶሳ። ከዛ በኋላም እንደዚሁ ተመሳሳይ የህክምና እቃዎችና ሌሎች ጭነቶችንም ጭና የወጣች መርከብ አለች። ከዛ ባሻገር ሆርሙዝ ሰርጥን አቋርጣ ያለፈች የለችም።
2: ሀያ በመቶ የሚሆነው የዓለም ነዳጅ የሚጓጓዝበት የሆርሙዝ ወሽመጥ የባህረ ሰላጤውን ጦርነት መጀመር ተከትሎ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉበት ነበር። ኢራን ወሽመጡን ከዘጋሽ በኋላ 1150 የጭነት መርከቦችና ከ20000 በላይ የመርከቦቹ ሰራተኞች ለወራት ቆመው ለመጠበቅ ተገደዋል። አድማጮች አሁን ደግሞ የመሽጋገሪያ ዜናዎችን ላሰማችሁ። በሱዳን ወሲባዊ ጥቃትን እንደ ጦር መሳሪያ በመጠቀም መባባሱን ተመድ አስታወቀ። ጦርነቱ ከጀመረ ወዲህ 546 ወሲባዊ ጥቃት ኬዞችን መመዝገቡን የድርጅቱ የሰብአዊ መብቶች ቢሮ ገልጿል። በኬንያ ታዳጊዎች ከመቱበት የእሳት አደጋ ጋር በተያያዘ ተማሪዎች ሊከሰሱ ነው። ባለፈው ወር በጊልጊል ከተማ በሚገኝ የሴቶች አዳሪ ትምህርት ቤት በተነሳ እሳት 16 ተማሪዎች መሞታቸው ይታወሳል። ፈረንሳይ ለመጀመሪያ ጊዜ በኢቦላ የተያዘ ሰው መገኘቱን አረጋገጠች። ቫይረሱ የተገኘበት ግለሰብ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሰብአዊ ረድኤት ተልዕኮ ላይ ሲሳተፍ ቆይቶ የተመለሰ ዶክተር እንደሆነ የአገሪቷ መንግስት አስታውቋል። አሜሪካና እስራኤል ደቡብ ሊባኖስን ለአገሪቱ ጦር የማስረከብ እቅድ ማውጣታቸውን ሮይተርስ ዘገበ። በዚህ እቅድ የሚካተቱ የሊባኖስ ኃይሎች ከአሜሪካ ስልጣና እንደሚሰጣቸውና ከሂዝቦላ ጋር ግንኙነት እንደሌላቸው ለማረጋገጥም የደህንነት ማጣራት እንደሚደረግ ተገልጿል። ዜናዎቹ እነዚህ ናቸው። በትግራይ የፊልምና ካሜራ ባለሙያ የሆነው ፊሊሞን ገብረ ህይወት ለአንድ አመት ገደማ የገባበት ሳይታወቅ መሰወሩ በርካቶችን በማህበራዊ ሚዲያ ያነጋገረ ነው። ገሚሶቹ ወጣቱ ይሰራ ከነበረው ስራ አንጻር በኤርትራ መንግስት ታፍኖ ተወስዶ ሊሆን እንደሚችል ጥርጣሬ አላቸው። ይህ ጥርጣሬ በአንዳንድ የቀድሞ የህወሓት ጄኔራሎች ጭምር ሲስተጋባ ይሰማል። ባለቤቱ ገነት እዝራም የኔም ጥርጣሬ ወደዚያው ያጋድላል ትላለች።
6: 2017 ናሴ 4 ማታ ላይ 2 ሰዓት አካባቢ የመጣው ነው ብሎ ስልክ ደውሎልኝ ነበር። ከዛ ከግማሽ ሰዓት በኋላ ስደውል ስልኩ እየጠራ አይነሳም። ከሁለት ተኩል በኋላ አይቆይም ወደ ቤት ነው የሚመጣው። እና እኔም ከጊዜው ጥሩ ስላልነበረ ሰው እየተገደለ ሌቦች ምናምን ስለነበረ የዛን ጊዜ ለዛ ነበር የፈራሁትኝና ከዛ ጠዋት ላይ ሪፖርት አደረኩኝ ወደ ክፍለ ከተማ የሚገኙ ፖሊስ ጣቢያ። ፎቶውን በሶሻል ሚዲያ ምናምን ፖስት አደረግነው ማለት ነው።
7: ለመጨረሻ ጊዜ አየሁት የሚለው ሰው ማን ነው?
6: አይ ምንም አየሁት የሚል ሰው የለም። ያው በሶሻል ሚዲያ አሉ አለ ኤርትራ ወስዶት ነው እንደዚህ ዶክመንተሪ እየሰራ ስለነበረ እንደዚህ ኤርትራን አለ እንደተወሰደ ምናምን አቃለን ብለው አዲስ አበባ ያሉ ሰዎች ያወራሉ። በሶሻል ሚዲያ ብዙ ሰው ያወራል። የኔም ግምት እንደዛ ነው ማለት የሆነ ወንጀል የሚሰራ ሰው የሆነ ነገር አድርጎት ቢሆን እስከ ዛሬ ምንም አይነት ፍንጭ አላገኘንም። የሆነ ነገር ቢሆን ኑሮ በተራ ሰዎች እንደዚህ ታግቶ ወይም ምናምን ቢሆን እስካሁን የሆነ ነገር እናገኝ ነበር። የኔ እምነትም እንደዛ ነው ማለት የሆነ ነገር በቃ በመንግስት ጉዳት እንደደረሰበት ወይም የሆነ ነገር እንደሆነ ነው የማስበው ማለት ነው።
7: ገነት፣ ወደዚህ ጥርጣሬ ሊያመራሽ የቻለው ምንድን ነው? ምልክቶች ነበሩ? ስጋቶች ነበሩበት? በግል ስታወሩ እንደዚህ ፍርሃቶቹን ገልጾልሻል?
6: አይ እኔ የዛን ጊዜ የነገረኝ ነገር ምንም ነገር የለም። ግን ዶክመንት ስራ ይሰራ ነበር ወይ? እንደዚህ የሚሰራ ከሆነ እንደዚህ ሊይዙት ይችላሉ በአለፈው ጦርነት ጊዜ ማለት ነው። እና እሱ ደግሞ ዶክመንተሪ ስራዎችን እየሰራ ለትግራይ መንግስት ማለት ነው ይሰራ ነበር። ቅረጽ ከተባለ ቀርጾ ምናምን ይሰጣቸው ነበረ እንጂ ምንም ለዛን ስጋት የሚያደርሰው ነገር ነው ያላቀም። ግን ያለው ሁኔታው የሀገሩን ሁኔታው ነው እንደዛ እንዳስብ ያደረገኝ ማለት ነው። አሁን የዛን የኤርትራ ጆኖሳይድ እየሰሩ የነበሩ ካሜራማኖች ማስፈራሪያ፣ ዛቻ ምናምን እየደረሰባቸው ነበሩ ምናምን ከነሱ እንትን ብዬ ነው አሁን የዛን ጊዜ ይሰራ ከነበረ እንደዚህ ሊደርሰው ይችላል ይላሉ። ከዛም በሶሻል ሚዲያ እንደዚህ አስመራው ወደ ኤርትራ እንደተወሰደ ራሳቸው እንደያዙት ምናምን ነው የሚናገሩት። እና እዚህ ያለው ፖሊስ ደግሞ ምንም ነገር ፍንጭ ሊያመጣልኝ አልቻለም። ስልኩም ይሰራል በተደጋጋሚ ለነሱ ራሱ እየሰራላቸው ነው። ስልኩም ይጠራል ይዘጋል።
7: የባለቤትሽ ስልክ ነው የሚሰራው አሁንም ድረስ?
6: አዎ አዎ ይሰራል። አንዳንዴ በተለያየ ቁጥሮች ይሰራል። እና ከዛ ለምንድነው ሎኬሽን ነው አንጥታችሁ ለምን አታዩትም ስንላቸው
4: ፌደራል ስልኩ ስለዘጋው እዚህ መግለጽ አንችልም ከፌደራል ነው መንጠብቀው ፌደራል ደግሞ አልሰጠንም እስካሁን ነው የሚሉት ምላሻቸው ይሄ ብቻ ነው ሌላ ፍንጭም አለ ሊይዙትና ሚያረግ ያለባቸው ነገሮችም አሉ እንደዛም ይያረጉ አይደለም በቃ አመስ ሊሆነው ነው ምንም አይነት ፍንጭ አላገኘንም ነው ምላሻቸው
7: ዘጋቢ ፊልም ይሰራ ነበር ብለሽኛል ጋዜጠኛ ነበር የመንግስት ሚዲያ ላይ ነበር የሚሰራው ምንድነው የሚሰራው
4: አይሱ የግል ስራ ነው የሚሰራው የዛን የጦርነቱ ጊዜ ግን ስራ አለን ብለው ማለት ነው እኛ አዲግራፍ ይባላል እዛ ነበር የምንኖረው እዛ ከተማው እየሰራላቸው ነበር የዛን ሰዓት የነበሩ ስብሰባዎች ምናምን የነሱ የሚፈልጉት ነገር ዶክመንተሪ ስራዎች ምናምን

0: ሊኖራቸው ይችላል ተብለው መረጃቸው የሚናገሩት ነገር የማይናቁ ሰዎች ወደ ኤርትራ ሄደዋል የሚሉ ከሆነ እነሱን ለማግኘት እና ያ መረጃ እንዴት እንዳገኙት ምን ያህል እርግጠኛ እንደሆኑ ለመጠየቅ አልሞከርሽም?
1: እየመኮርኩኝ ነው አሁን እዚህ ትግራይ ስለሆንኩኝ ያልተመቸኝም እንጂ ሰሙን አዲስ አበባ መጥቼ ሰውየው ላገኘው እያሰብኩኝ ነው። ሰውም ያነጋገርኩ ነው እንዲያገናኙኝ ማለት ነው። እነሱ ግን እርግጠኞች ሆነው ነው እንደወሰዱት። ዶክመንተሪ የሰራው ዶክመንት ስላለ የጆኖሳይድ ስለሆነ እሱን ስለሚፈልጉት ሌላ እጁ ላይ ካለ ለማጣራት ነበር የወሰዱት ነው የሚሉኝ።
0: ልጆች አሏችሁ?
1: አዎ ሁለት ልጆች አሉ፣ አንድ ሴት አንድ ወንድ።
0: ስንት አመታቸው?
1: 6ና 3 አመታቸው።
0: ምን ይላሉ አባታቸው ለዚህ ያህል ጊዜ ሲጠፋ ምንድነው የምትነግሪያቸው አንቺስ?
1: ይሄ በጣም ከባድ ነው። በቃ እኔ አሁን ለስራ እንደወጣ ምናምን ነው ነግራቸው፣ ግን ትልቋ ታውቃለች። በቃ ሰውን በሚያወራው ነገር ምናምን አንዳንዴ ትትላለች። ያው እኔም ፊት ስለማልሰጣት ያው የለም ለስራ ወጥቷል ስለምላት ነው እንጂ በጣም ከባድ ነው።
0: ከምታናግሪው ፖሊስ ውጪ ከፍተኛ የመንግስት ባለስልጣናት የክልሉን ለማግኘት ለማነጋገር ሙከራ አድርገሻል?
1: አዎ እስከዛሬ ሰዓት አቁም ያላቀም ቶ ይመለከታዋል ብዬ የማስባቸው ቢሮዎች እየሄድኩኝ የፍትህ ቢሮዎች የሰላምና ጸጥታ ክልል ቢሮም ፕሬዚደንት ለመነጋገር ሞክሬ ነበር። ከዚህ በፊት የነበረው አነጋግሬው ነበር። ያው በየጊዜው
0: ስለ ማን ማለት ነው ታደሰ ወረደን ማለት ነው?
1: እሺ አዎ አዎ አግኝቻ ወርቼው ነበር። ያው ስላለ ነገር መፍትሄ እንድትሰጠኝ እስካሁን ምንም ያገኘሁት ፍንጭ የለም። የኔ እምነትም እንደዛ ነው፣ ግምቴ እንደዛ ነው። ተራ ወንጀለኛ ቢሆን ኖሮ የያዘውን ላፕቶፕም ስልኩን ቀምቶ ነበር የሚሄደው። ይሄ ግን የተለየ ነገር ነው፣ ዲዛይን በቃ እየተደረገ ነገር ነው። እና እባክህን በቃ መፍትሄ ስጡኝ፣ ፍትህ ስጡኝ ብዬ በተደጋጋሚ እስከዛሬ ቀን ያልሄድኩበት ቢሮም ያላናገርኩትም ፖሊስ ኮሚሽን ሁሌ ነው እንጂ የማነጋግረው፣ ግን መፍትሄ የለም። በቃ
0: አንቺ ግን አሁንም ፖለቲካዊ ምክንያት ይኖረዋል ነው አይደለ? እንጂ ተራ ወንጀል ሊሆን አይችልም።
1: ስልኩን እየሰራ እየጠራ ሎኬሽኑ ስለምንድን ነው እስካሁን ማግኔት ያቃታቸው? ከሚወራው አንጻር በራሴ መንገድ የምሰማቸው ነገሮችን እነሱም ያውቃሉ ብዬ ነው የማስበው። በቃ ላለመናገር ነው እንጂ የሆነ ፍንጭ ያገኙ ነበር። ወንጀል ቢሆን ምን ቢሆን ያቅታቸዋል ብዬ ስለማላምን ነው።
0: በቀን ውስጥ ስንቴ ትሞክሪያለሽ በአማካይ ወደ እሱ ስልክ ምናልባት ከተነሳ በሚል ተስፋ?
1: በየቀኑ እደውላለሁ፣ ስፔሻሊ ማታ ማታ እደውላለሁ ሁሌ። ግን አንዳንዴ ዝግ ነው፣ አንዳንዴ ይሰራል። ጠራልና ይዘጋል ማለት ነው። እኔ የቤት እመቤት ነኝ፣ እሱም ነበር የሚያስተዳድረን። ከሱ በላይ ግን አሁን እኔ በጣም የጨነቀኝ የእሱ ያለማግኘት ነው ማለት አሁን እኔ የሆነ ነገር ባቅ ኑሮ ወደ ስራ ወጥቼ ልጆቼን ማሳደግ እችል ነበር። በጣም ከባድ ነው ከምነግረህ በላይ ማለት ነው። ማለት አሁን ነገስ ምን አገኘዋለሁ ወይ ይመጣል ወይስ ምን ሆነ ይሆን ማለት በጣም ከባድ ነው ከምነግረህ በላይ ማለት ነው። ለእኔ አንድ አመት ማለት ሺህ አመት እንደሆነ ነው እኔ የምቆጥረው። በጣም ከፋይናንሻል ችግር በላይ አሁን የእሱን ምንም ነገር ፍንጫ ያለማግኘቴ ነው እኔ በጣም እንትን የሚለኝ። በጣም ከባድ ነው ከምነግረህ በላይ።
2: በጉዳዩ ዙሪያ የኤርትራ ኮሚኒኬሽን ሚኒስትር የሚያውቀው ነገር ካለ በሚል በስልክ ሙከራ አድርገን ምላሽ አላገኘንም። ምላሽ እንዳገኘን ወደ እናንተ የምናቀርብ ይሆናል። የትግራይ የጸጥታ ኃላፊዎች ለቢቢሲ ትግረኛ በሰጡት ምላሽ ጉዳዩን እየመረመርን ነው ከማለት ውጪ ዝርዝር ማብራሪያ አልሰጡም። አድማጮቻችን፣ ለዛሬ ያልናቸውን በዚህ ሆነው የምናጠናቅቀው። ነገ በሌሎች ዘገባዎች እንገናኛለን። እስከዚያ በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።